የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሂዩማኒታስ ለአርቲፊሻል ኢንተለጀንስ ለማጠቃሚ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍሉ ለስርጭታችን ደግሞ ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን ትኩረት አድርገን ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሁማኒታስ የተሰኘው ጳጳሳዊ መልእክት ለሰው ሰራሽ አብሮት ለማት ጠቃሚ ነው ማለታቸው ተገለጸ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ መልእክት በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው በግርድፉ ሲተረጎም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሰው ሰራሽ አብሮት ገንቢዎች የሰው ልጅ በጥልቀት በግል ደረጃ የሚገናኝባቸውን ስርዓቶች ሲነድፉ ጠቃሚ የአንትሮፖሎጂ ወይም ስነሰብ አስተዋጽኦ ያበረክታል ሲሉ የማይክሮሶፍት የሰው ሰራሽ አብሮትና የቬንቸር ኢኮሲስተም ዳይሬክተር አቶ ታይለር ብላክ ተናግረዋል። በቅርብ ዓመታት ውስጥ በሸማቾች ፊት ለፊት ባሉ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አብሮት ስርዓቶች ውስጥ ከፍተኛ እድገት እየተመዘገበ ሲሆን ቤተክርስቲያኗ የወደፊቱን ቴክኖሎጂዎች በሚገነቡ ኩባንያዎች ላይ በጥልቀት እንድትሳተፍ አድርጓታል ሲሉ አክለው ተናግረዋል። ይህ እንቅስቃሴ ቤተክርስቲያኗ የሰው ሰራሽ አብሮት ልማትን ለመምራት ከቴክኖሎጂ ኩባንያዎች ጋር ባላት ግንኙነት ላይ ትችት እንዲሁም ከቤተክርስቲያኗ ጋር በሚገናኙ ሰዎች የቴክኖሎጂ ዓለም ውስጥ ትችት እንድትሰነዝር አድርጓል ብለዋል። ነገር ግን የሃይማኖትንና ስነ መለኮትን ወደ አማራጭ ዓለም በማስገባት የቴክኖሎጂ ገንቢዎች ደንበኞቻቸው እንዴት እንደሚያስቡ ጥልቅ ግንዛቤ እንዲያገኙ በማድረግ አደጋ ላይ ይጥላሉ ሲሉ አቶ ታይለር ብላክ አክለው ተናግረዋል። አቶ ብላክ በማይክሮሶፍት ዋና የቴክኖሎጂ ቢሮ ውስጥ የሰው ሰራሽ አብሮትና የቬንቸር ኢኮሲስተምስ ዳይሬክተርና በአሜሪካ የካቶሊክ ዩኒቨርሲቲ የ ሊዩም ኢንስቲትዩት የሰው ሰራሽ አብሮትና አዳጊ ቴክኖሎጂዎች ተቀዳሚ ዳይሬክተር ሆነው ያገለግላሉ። እነዚህ ሁለት ሚናዎች ለፊኒክስ የባዛንታይን ካቶሊክ ሀገረ ስብከት ካደረጓቸው የድቁና ጥናቶች ጋር አቶ ብላክ በሰው ሰራሽ አብሮት ጅምር ኩባንያዎች ላይ የማይክሮሶፍትን የካፒታል ኢንቨስትመንት በመምራት በፍልስፍናዊ መንገድ የማንጸባረቅ እድል ይሰጣሉ። አቶ ብላክ በግል ለቫቲካን ኒውስ በሰጡት ቃለ መጠይቅ ሲናገሩ ቴክኖሎጂ በሰው ልጅ ላይ ምንም አይነት አንትሮፖሎጂካል ወይም ስነሰባዊ ወይም የተለየ አመለካከት እንደሌለው ጠቁመዋል። ይልቁንም ጄነሬቲቭ ወይም ወኪል የሆኑ የሰው ሰራሽ አብሮት ምርቶች እምቅ ናቸው። በቅደም ተከተል የሚጠቀመው ቃል እያንዳንዱ እርምጃ በሰለጠነበት መረጃና በተጠቃሚው ፍላጎት ላይ የተመሰረተ ነው። በውጤቱም ተጠቃሚዎች ልምዶቻቸውን በጋራ እየፈጠሩ ነው። እናም ምርቶች የተጠቃሚውን የአስተሳሰብ መንገድ በጥሩ ግንዛቤ ላይ የተመሰረቱ መሆናቸውን መገንዘብ አለባቸው ብለዋል። ለዚህ አዲስ የቴክኖሎጂ ልማት ለውጥ ምላሽ ለመስጠት እንደ አውሮፓውያኑ የቀን አቆጣጠር በጥር 2025 ዓ.ም በቅድስት መንበር የእምነት ጉዳዮችን የሚመለከተው ጽፈት ቤትና የቅድስት መንበር የባህልና የትምህርት ጽፈት ቤት አንቲኳ ኤት ኖቫ በአርቲፊሻል ኢንተለጀንስና በሰው ልጅ አስተውሎት መካከል ስላለው ግንኙነት ማስታወሻ አውጥተዋል። ከዚያም እንደ አውሮፓውያኑ የቀን አቆጣጠር ግንቦት 25 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያውን በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው ድንቅ የሰው ልጅ የተሰኘውን ጳጳሳዊ መልእክት በማሳተም የጳጳሱን አስተምሮ ተግባራዊ አድርገዋል። ሁለቱም ሰነዶች የካቶሊክ ቤተ ክርስቲያንን ጥልቅ ተሞክሮና የሰው ልጅን ግንዛቤ ከሰው ሰራሽ አስተውሎት ቴክኖሎጂ ጋር ለማዛመድ ይጥራሉ። አቶ ብላክ እንዳሉት ከሆነ የጳጳስ ሊዮ ጳጳሳዊ መልእክት የሰው ሰራሽ አስተውሎት የተጠቃሚዎችን እድገት ወሳኝ አስተሳሰብን ትተው የሰው ሰራሽ አስተውሎት ቻትቦቶች የሚያቀርበውን ማንኛውንም ነገር ያለ ማረጋገጫ ከተቀበሉ የሰው ሰራሽ አስተውሎት በተቃራኒው ሊቀረጽ እንደሚችል ይገነዘባሉ። ይህ አደጋ በተለይ በሃያዎቹ አጋማሽ ላይ ለሚገኙ ታዳጊ ልጆች አደጋ ሊያስከትል ይችላል ብለዋል አቶ ብላክ። ልጆቻቸውን በስነ ምግባር አጠራጣሪ አዋቂ ሰው የሚተው ወላጅ ምሳሌ ሰጥተዋል። እሱም በጣም እውቀት ያለው ሊሆን ይችላል። ነገር ግን ወላጆች ልጆቻቸው እንዲኖራቸው የማይፈልጉትን መረጃ ሊሰጡ ይችላሉ፣ በተንኮል ባይሆንም እንኳን ሲሉ ተናግረዋል። የሰው ሰራሽ አስተውሎትን ለመረዳት ሲል ድምፃችንን ወይም ፊታችንን ሊለውጥ ይችላል። አንዳንድ ጊዜ እውነተኛ ማንነታችንን ወደ ጎን በመግፋት ምናባዊ የሆነ ማንነት ሊሰጠን ይችል ይሆናል ብለዋል። የሰው ሰራሽ አስተውሎት እኛ ከተሰማን ልንስማማበት በምንችልበት መንገድ እየፈጠረን ነው ብለዋል አቶ ብላክ። ግን እንደገና ልጆች ከሆንን የራሳችን የፈጠራ ግብዓት የድምፃችን በዓለም ውስጥ ያለንበትን መንገድ እንዲሁም አዋቂዎች ሊያደርገን የሚችሉትን ሳናደርግ ለዚህ ቅርጽ ሙሉ በሙሉ ልንስማማ አንችልም ሲሉ አክለው ገልጸዋል። ለቫቲካን ዜና በሰጡት አስተያየት እንደገለጹት ከሆነ የመጀመሪያውን ቃለ መጠይቅ እንዲህ ሲል መልሰዋል። ጥያቄ፣ በፍልስፍና ደረጃ ሆነ በማይክሮሶፍት የፋይናንስ ደረጃ በሰው ሰራሽ አስተውሎትና በሌሎች አዳዲስ ቴክኖሎጂዎች ውስጥ በጥልቀት ተሳትፈዋል። ማግኒፊካ ሁማኒታስ የተሰኘው ጳጳሳዊ መልእክት የቴክኖሎጂ ኢንዱስትሪውን የሰው ሰራሽ አብሮት ስነ ምግባራዊ እድገት እንዴት ሊመራ ይችላል ተብለው ለቀረበላቸው ጥያቄ የሚከተለው መልስ ሰጥተዋል። አቶ ብላክ የቴክኖሎጂ ኢንዱስትሪዎች የሰው ልጅ የተሻለ ግንዛቤ ለማግኘት ወደ ተለያዩ የሃይማኖት ወጎች የሄዱበት አንዱ ምክንያት እኛ ጄኔቲቭ ወይም ወኪል የሰው ሰራሽ አብሮት ተፈጥሮ ያላቸውን ምርቶች ስናዘጋጅ እነሱ ሊሆኑ የሚችሉ መሆናቸውን ይመስለኛል። ይህ ማለት የምርቶቻችን ተጠቃሚዎች አሁን ከገነባነው ነገር ጋር ልምዳቸውን አብሮ እየፈጠረ መሆኑ ነው። ይህ በቴክኖሎጂ ምርቶች ታሪክ ውስጥ አዲስ ነው። በአጠቃላይ የሰው ሰራሽ አብሮት በፊት ወሳኝ የሆኑ ነገሮችን መስራት ችለናል። ተጠቃሚው ምርታችንን ሲጠቀም ምን እንደሚፈጠር አናውቅም ነበር ብለዋል። አሁን ተጠቃሚው ምን ሊፈጠር እንደሚችል ብዙም ግንዛቤ የለንም ማለት ነው። በዚህም ምክንያት የተወሰኑ ምርቶቻችን በመጠቀም ሊከሰቱ የሚችሉ ጥቃቶችን ለመረዳት ተጠቃሚዎቻችንን በተሻለ ሁኔታ መርዳት አለብን ሲሉ ተናግረዋል። ቴክኖሎጂ አንትሮፖሎጂ ወይም ስነ ሰብዕ የለውም፣ ምንም አይነት ድጋፍ የለውም። በሰው ልጅ አንትሮፖሎጂ ወይም ስነ ሰብዕ ባለሙያ እንደሆነ አይናገርም። ነገር ግን በጥልቀት ልናጤነው ይገባል። ምክንያቱም ምርቶቻችን ራሳቸው የሚገነቡትን መንገድ የሚሰሩበት መንገድ ስለሚነካ ተጠቃሚዎቻችን የተሻለ ተሞክሮ እንዲኖራቸውና እውነቱን ለመናገር እንደ ተጠቃሚ እንዲቆዩ ማድረግ ስለምንችል ከምርቶቻችን ጋር ባላቸው መስተጋብርና በጋራ የፈጠራ ስራዎቻችን ዋጋ እያገኙ ነው ብለዋል። ላቶ ብላክ ከቫቲካን ኒውስ የቀረበላቸው ሁለተኛ ጥያቄ በማይክሮሶፍት ውስጥ ያለው ስራ የተኞቹ ጅምር ኩባንያዎች ለሐሳቦቻቸውና ለንግድ ዕቅዶቻቸው የገንዘብ ድጋፍ እንደሚያገኙ መምረጥ ነው። የጳጳሳዊ መልእክትና በቤተ ክርስቲያንና በታላላቅ ቴክኖሎጂዎች መካከል ያለው ግንኙነት የአቻዎቻችሁን የካፒታል አከፋፋይነት ሥራ እንዴት ሊመራ ይችላል ተብሎ ተጠይቀዋል። ለዚህ ጥያቄ ሲመልሱ እንደገና ወደዚህ የምርት አስተሳሰብ ይመልሰናል። የሰው ሰራሽ አብሮት የሚጠቅም ነገር ያመጣ ምርት ወይም ጅምር ኩባንያ ካለን እና ቀጭን አንትሮፖሎጂ ወይም ስነ ሰብ በመሆኑ ምክንያት የሌለ ተጠቃሚነትን ካሰቡ ምርታቸው በገበያው ውስጥ የሰዎችን አስተሳሰብና ሰዎች የፈረዱበትን መንገድ ቢያከብር ኖሮ ሊኖረው የሚችለው ያህል ትልቅ ስኬት አይኖረውም ነበር። ስለዚህ በዚህ አይነት አስተሳሰብ ምክንያትና ጳጳሳዊ መልእክት ይህንን በሚያብራራበት መንገድ ምክንያት ሰዎች በትክክል የሚሰሩበትን መንገድ በተሻለ ሁኔታ የሚያከብሩ ጅምር ኩባንያዎችና ምርቶች ላይ በጣም ፍላጎት አለን። ምክንያቱም በዚህ ምክንያት ደንበኞቻቸው የጅምር ኩባንያዎች ደንበኞች የታላቅ ቴክኖሎጂ ደንበኞች ነገሩን በትክክል የመጠቀም የተሻለ ልምድ ይኖራቸዋል ብያስባለሁ። በዚህ ምክንያት እንደ ጅምር ወይም ምርት የዲዛይን ዘዴዎቻችን እንዴት እንደሚይዝ ስለ ኃላፊነት የሚሰማው የሰው ሰራሽ አስተውሎት አስተሳሰብ እንዴት እንደሚያስብ እና እነዚህ የሰው ሰራሽ አስተውሎት ያላቸውን በየነገጾችና መስተጋብር የሚገነቡበት መንገድ የሰው ሰራሽ አብሮት በሰው ልጅ የእውቀት ወይም ኮግኒቲቭ ውስጥ በጥልቀት ስለሚዋሃድና ግለሰቦች ወይም ቡድኖች የበለጠ ወኪል በሆኑ በየነገጾች ረገድ በሚገናኙባቸው መንገዶች ላይ በጥልቀት ስለሚዋሃድ ለእኛ በጣም አስፈላጊ ነው ብለዋል። እነዚህ ሁለቱ ቴክኖሎጂ እስካሁን ድረስ ስለ ሰው ልጅ የተሻለ ግንዛቤ እንደሚኖር ይጠቁማሉ። ምክንያቱም ቴክኖሎጂው ከሰው ልጅ ጋር በጥልቀት ስለሚዋሃድበት መንገድ ስለሚያስቡ ነው ብለዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነይ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: የወጣቶች ዓለም
3: ኢምቢ ለአዲስ የገንዘብ አሚሊኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። ያሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ ይሆን የሰውን ቀዳሚነት ከመክዳት የመጣ የመሆኑን ሁኔታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና ኡነተኛ ሰባዊ ዓላማ በለለውና ይህ ሰባዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ኢሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለም የተፈጠረ ነው። በመሆኑ የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የኢዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች እምቅ ኃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም ሁኔተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራስን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። ኢምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ስልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሠረቱ ስነ ስርዓት በገበያ ቦታ ከሚታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነጻ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰባዊ የሆነ ማህበራዊ ስርዓት እንዲመጣ ያደርጋል። ከዚህ መሰረት ሐሳብ በመነሳት ሀብትን ከዲዎች ጋር አለመካፈል፣ ከነርሱ መስረቅና ህልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ፣ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆን ይወዳል። ሆኖም በክርስቶስም ሆኖ ሀብታሞች ድሆችን መርዳት ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። ኢምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በህዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ዲሆችና ይበልጥ ዲሃ የሆኑ ህዝቦች ኩከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል እድል በለለበት የተለያዩ ጠብ የመጫርና የግጭት አይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ህብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለህግ ማስከበር ወይም ለስለላ ስርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለት ከስርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማህበር ኢኮኖሚያዊ ስርዓቱ ከመሰረቱ ፍትሃዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትህንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማህበራዊ ስርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ህብረተሰብ መዋቅሮች ውስጥ ተሰክስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሃዊ ባልሆኑ ማህበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ስርዓት ከመበላለት ጋር ተደምሮ ማህበራዊ አቋምን በኢጥፍ ይጎዳል። መበላለት የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ፣ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ዲሆችንና እጅግ ዲሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግስቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። በአንዳንድ አገሮች እነዚህ ተግዳሮቶች ወደ አስደንጋጭ የጥላቻና የሁከት ደረጃ ደርሰዋል። በብዙ ቦታዎች ችግሩ በይበልጥ የአንድ ፓርቲ አምባገነን መንግሥት ለሚመስል ማንኛውም ነገር እንደምላሽ ሆኖ ከመጣው ከርዕዮተ ዓለሞች የተሳሳተ አስተሳሰብና ቀውስ ጋር የተያያዘ ሰፊ ግድ የለሽነት ንጽጽራዊነት ነው። ይህ ቤተ ክርስቲያንን ብቻ ሳይሆን መላውን የህብረተሰብ አቋም ይጎዳል። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሰረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በስነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለሥነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። የአሜሪካ ጳጳሳት በትክክል እንደገለጹት ቤተ ክርስቲያን ለሁሉም ጠቃሚ የሆኑ ግልጽ የግብረ ገብ መመዘኛዎች ለምኖራቸው አስረግጣ ብትናገርም በባህላችን ውስጥ ይህን አስተምሮ ኢፍትሃዊ አድርጎ የሚያቀርቡ ማለትም ከመሠረታዊ ሰብአዊ መብቶች ጋር የሚቃረኑ አሉ። እነዚህን የመሰሉ ጥያቄዎች ብዙውን ጊዜ የምነሱት በግለሰቦች ፍጹማዊ መብቶች ላይ ካለ እምነት ጋር ስርዓት ባጣ መልኩ ከተያዘ የግብረ ገብ ንጽጽራዊነት ነው። በዚህ አመለካከት ቤተ ክርስቲያን አንድን አይነት ምክንያት የለሽ ጥላቻ እንደምታበረታታና በግለሰብ ነጻነት ጣልቃ እንደምትገባ ተደርጋ ትታያለች። የምንኖሮ ያለ አንዳች ልዩነት መረጃዎች ሁሉ እኩል ጠቀሜታ ያላቸው ይመስል የመረጃ ናዳ በሚወርድብንና በግብረገብ ዕውቀት ረገድ ወደ ትልቅ ጥራዝ ነጠቅነት በመወስድና በመረጃ የሚመራ ህብረተሰብ ውስጥ ነን። በምላሹ የወሳኝ እሴቶችን እድገት የሚያበረታታውን ትምህርት መስጠት ያስፈልገናል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት አዋራዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።

አድማጮቻችን የዛሬው የአርብ የግንቦት 28 2018 ዓ.ም ተምረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ወንጌልን ማስፋፋትና ስደተኞችን መንከባከብ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ በቀዳሚው ዝግጅታችን እናቀርብላችኋለን። የስፔን መዲና ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗን መገለጹን በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ

ግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ወንጌልን ማስፋፋትና ስደተኞችን መንከባከብ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ ከዚህ ቀጥሎ እናቀርብላችኋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ማድሪድ፣ በባርሴሎናና ካናሪ ደሴቶች ሐዋርያዊ ጉብኝታቸውንና እንዲሁም የቅድስት ቤተሰብ ካቴድራል ሳግራዳ ፋሚሊያ አርክቴክት በሆነው አንቶኒ ጋውዲ 100ኛ ዓመት መታሰቢያ ላይ መገኘታቸውን በማስመልከት ርዕሰ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በሚያደርጉት የሰባት ቀናት ሐዋርያዊ ጉብኝት ወደ ዋና ከተማዋ ማድሪድ፣ ከዚያም ባርሴሎናና በመጨረሻም ወደ ካናሪ ደሴቶች እንደሚጓዙ ታውቋል። ቅዱስነታቸው በአውሮፓ የሚያደርጉት ይህ ሐዋርያዊ ጉብኝት የአህጉሪቱን ቤተ ክርስቲያን የሚያጋጥሙ ዋና ዋና ተግዳሮቶችን የሚዳስሱ ሦስት ደረጃዎች ያሉት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉት ሐዋርያዊ ጉብኝት በቱርክዬና በሊባኖስ ያደረጓቸውን ጉብኝቶች ተከትሎ ሲሆን እነዚህ ሐዋርያዊ ጉብኝቶች በሁለቱም አገራት ሕዝቦች ውስጥ ትልቅ ቦታ የተሰጣቸውና ባለፉት ቅርብ ወራት ውስጥ እስራኤል በሊባኖስ ላይ በፈጸመችው የቦምብ ጥቃት ለተጎዱ ሰዎች ሰላምን ለማረጋገጥ የተደረጉ ጉብኝቶች ናቸው። በተጨማሪም በሞናኮ ያደረጉት የአንድ ቀን ጉብኝትና በአፍሪቃ የመጀመሪያው የሚስዮናዊነት ንግደት እንዲሆን ፈልገው በአራት የአፍሪቃ አገራት ያደረጉት የ11 ቀናት ሐዋርያዊ ጉብኝት ተከትሎ ሲሆን የስፔን ጉብኝታቸው እጅግ ከተከፋፈለው የአውሮፓ ማኅበረሰብ ጋር የሚገናኙበት ነው ተብሏል። ቅዱስነታቸው በስፔን ጉብኝታቸው መጀመሪያ ላይ በማድሪድ ከፓርላማ አባላት ጋር የሚሰበሰቡ ሲሆን ይህም ቤተ ክርስቲያን ለፖለቲካ ያላትን አመለካከትና ለጋራ ጥቅም ያላትን ቁርጠኝነት የምትገልጽበት መልካም አጋጣሚ ይሆናል። ዛሬ የክርስትና እምነት ወደ ግልና ውስጣዊ ተሞክሮ ደረጃ ወርዶ በፖለቲካ አሰላለፍና በርዕዮተ ዓለማዊ አመለካከት ምክንያት ከማንኛውም ሙከራ የራቀ ነው። ምክንያቱም በስልጣን መመካት የቤተ ክርስቲያን ተልእኮን የሚያርበዝዝ በመሆኑ ወንጌልን በታማኝነት ማወጅ አትችልም። ክርስቲያኖች ማኅበረሰቡን የበለጠ ሰብአዊና ፍትሐዊ ለማድረግ እንዲሁም ለተገለሉት ትኩረት በመስጠት ወንጌልን በተጨባጭ እንዲመሰክሩ ተጠርተዋልና። በተከፋፈለና ግጭት በበዛበት ዘመን አንድነትን እንድትመሰክር የተጠራችው የስፔን ካቶሊካዊት ቤተ ክርስቲያን ባለፈው ክፍለ ዘመን የተከሰተው የእርስ በርስ ጦርነት ያስከተለውን አሳዛኝ ሁኔታ ከሕዝቦቿ ጋር ሆና መቋቋም ብትችልም አንዳንድ ቁስሎቿ ዛሬም ሙሉ በሙሉ አልተፈወሱም። ማንነቱ በታላቅ ክርስቲያናዊ ትውፊት በተቀረጸው ማኅበረሰብ ውስጥ ወንጌልን እንዴት መስበክ ይቻላል የሚለው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ውስጥ ቀዳሚ ቦታን ይይዛል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና የታነጸውን አስደናቂ የቅድስት ቤተሰብ ባዚሊካን ሲባርኩ በውስጡ የሚገኘው ረጅሙ የኢየሱስ ክርስቶስ ቤተ መቅደስ ውበት ባለው ቋንቋ መልስ ሊሰጥ ይችላል። ቤተ ክርስቲያን ለሁሉ ሰው ዘወትር በሥነ ጥበብና በተለይም በምስሎች ተናግራለች። ባለፉት መቶ ዘመናት ሁሉ ስፍር ቁጥር የሌላቸው የእምነት ትምህርቶች በምስሎችና በቅርጻ ቅርጽ ሲተላለፉ ቆይተዋል። የቅድስት ቤተሰብ ወይም ሳግራዳ ፋሚሊያ ከመቶ ዓመት በፊት የሞተውና የቅድስና ጥናት በሂደት ላይ የሚገኘው የካታላን አርኪቴክት አንቶኒ ጋውዲ የእምነትና የጥበብ ፍሬ ለውብ ቋንቋ ጥሩ ምሳሌ ሲሆን፣ በባዚሊካው ፊት የሚቆም ማንኛውም ሰው በክርስትና እምነት ምንነት ላይ ይጓዛል። ስለዚህ የአንቶኒ ጋውዲ ትምህርት ዛሬ በተለይም የእምነት ስርጭት በተቋረጠበት ዘመናችን በአውሮፓና በቤተሰብ ውስጥ ለወንጌል ስርጭት እጅግ ጠቃሚና ቀላል የማይባልለት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በካናሪያና ተነፍሪ የሚያደርጉት ሐዋርያዊ ጉብኝት ስደተኞችን የሚያጋጥሙ መከራዎችን በቀጥታ እንዲመለከቱ ያስችላቸዋል። ከባህር ላይ የሞት አደጋ የተረፉት ወደ አውሮፓ ቢደርሱም አህጉሪቱ ብዙውን ጊዜ በተቀናጀና በተደራጀ መንገድ ለችግሩ ምላሽ መስጠት አልቻለችም። ስፔንም አንዷ ነች። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የካናሪ ደሴቶችን ለመጎብኘት ፍላጎት እንደነበራቸው ቢታወቅም እርሳቸውን የተኳቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አሁን እውን አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የተጀመረ ሥራ ፍሬ የሆነውን እኔ ወድጄሃለሁ በሚል ርዕስ የተጻፈ ሐዋርያዊ መልእክት ባለፈው ጥቅምት ማሳተማቸው ይታወሳል። ሐዋርያዊ መልእክቱ በኢየሱስ ክርስቶስ ፍቅርና እኛ ከድሆች ከተናቁትና በመከራ ውስጥ ከሚገኙት ጋር ባለን ቅርበት መካከል ያለውን ግንኙነት ጎላ አድርጎ ይገልጻል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ መልእክታቸው ውስጥ ዓለምን በኃያላን ሳይሆን በሚሰቃዩ ሰዎች ዐይን፣ ታሪክን በኃያላን ሳይሆን በዝቅተኞች ዐይን እንድንመለከት
የታሪክ ክስተቶችን ከብቸኛ እናት፣ ከወላጅ አልባ ሕፃናት፣ ከመጻተኛ፣ ከቁስለኛ፣ ከስደትና ከሽሽት እይታ አንጻር በመተርጎም ዓለምን ከታች ወደ ላይ መመልከት እንደሚገባ ጥሪ አቅርበዋል። ስለዚህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካናሪ ደሴቶች ሐዋርያዊ ጉብኝት በመካከላችን በሚገኙ ዝቅተኛ ሰዎች ሕያው የሥቃይ እውነታ ውስጥ ገብቶ ክርስቲያኖች የወንጌል ምስክርነት እንዲሰጡና ሁሉም ሰው ሰው ሆኖ የመቆየት ኃላፊነት እንዲኖረው ጥሪ ያቀርባል። ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ15 ዓመታት በፊት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ዓለም አቀፍ የወጣቶች ቀን ባከበሩባት ማድሪድ ሐዋርያዊ ጉብኝት በማድረግ ምዕመናንን በማበረታታት እምነትን እንደገና ለማደስ ተስፋ ማድረጋቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉዞ የመጀመሪያ መድረሻ ማድሪድ ቅዱስነታቸውን ለመቀበል ተዘጋጅታለች። ዋና ዋና መንገዶቿ ተዘግተዋል። ሊዮ 14ኛ የሚሉ ጽሑፎች እና የቫቲካን ባንዲራ በከተማው ማዕከላዊ ጎዳናዎች ላይ ይታያል። ቅዱስነታቸው ወደ ማድሪድ አየር ማረፊያ ከመድረሳቸው ከ24 ሰዓታት ባነሰ ጊዜ ውስጥ የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሲየርቫ ለቫቲካን የዜና አገልግሎት እንደገለጹት ሐዋርያዊ ጉብኝታቸው በማድሪድና በስፔን ውስጥ ላሉ ሰዎች የተስፋ ምልክት መሆኑን ተናግረዋል። ተስፋው ሁለት እጥፍ ነው ያሉት ፕሮፌሰር ያጎ ደላ ሲየርቫ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የክርስቲያኖችንና የካቶሊካዊ ምዕመናን መንፈሳዊ ሕይወት ያጠናክራል ብለው፣ ሁለተኛው ደግሞ ከእምነት ለራቁት ወይም ስለ እምነት ፈጽሞ ያልሰሙት በሙሉ ወደ ቤተ ክርስቲያን እንዲመለሱ ሰላምንና ደስታን እንዲያገኙ ጥሪ የሚያቀርብ ይሆናል ብለዋል። ስፔን በአንድ ወቅት በርካታ ካቶሊካዊ ምዕመናን የነበሩባት አገር ስትሆን በቅርብ ዓመታት ውስጥ የምዕመናን ቁጥር በተከታታይ እየቀነሰ መምጣቱ ተነግሯል። 52% የሚሆኑት ካቶሊኮች እንደሆኑ ቢነገርም ነገር ግን ከእነዚህ መካከል 15% የሚሆኑት ብቻ እምነቱን እየተለማመዱ እንደሚገኙ ተነግሯል። ፕሮፌሰር ደላ ሲየርቫ በቃለ ምልልሳቸው ይህ የእምነት መዳከም በስፔን ብቻ ሳይሆን በመላው አውሮፓ የሚታይ ነው ሲሉ ገልጸው፣ የስፔኑ ቆይቶ የጀመረ ቢሆንም በተለያዩ ምክንያቶች ፍጥነቱ እየጨመረ መጥቷል ሲሉ አስረድተዋል። የሚጠመቁት ሕፃናት ቁጥር ከ50% በታች ወርዷል ያሉት ፕሮፌሰር ደላ ሲየርቫ በቤተ ክርስቲያን የሚጋቡት ከ20% ያነሱ ቢሆንም ስታቲስቲክስን ብቻ መመልከት እንደማይገባ አሳስበው፣ ቁጥሮችን መመልከቱ ሁሉም ጨለማና አሳዛኝ እንደሚያስመስል ገልጸው፣ በአሁኑ ወቅት ብዙ አዳዲስ ተቋማት አዳዲስና በእውነት ንቁ የሆኑ መንፈሳዊ እንቅስቃሴዎችና ቁምስናዎች እንዳሉ አስረድተዋል። ይህም በዋና ከተማዋ ማድሪድ ውስጥ በግልጽ እንደሚታይ ተናግረው፣ በማድሪድ ሀገር ስብከት ውስጥ 12 አዳዲስ ቤተ ክርስቲያናት እየተገነቡ እንደሚገኝ፣ ከዚህም በላይ በከተማው ውስጥ የክርስትና ሕይወት እያደገ እንደሚገኝና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝታቸውን በማድሪድ እንዲጀምሩ ካደረጋቸው ምክንያቶች አንዱ እንደሆነ አስረድተዋል። ማድሪድ የካቶሊክ እምነት ተከታዮች በብዛት ከሚገኙባቸው አካባቢዎች መካከል አንዷ እንደሆነችና የክርስትና ሕይወት ሕያው እንደሆነም አስረድተዋል። ከዚህም በላይ የርዕሰ ሊቃነ ጳጳሳት ሐዋርያዊ ጉብኝት ዘወትር ልዩ ምልክት ትቶ የሚያልፍና ማድሪድም ከዚህ የተለየች አይደለችም ብለው፣ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ 5 ጊዜ እንደጎበኟት፣ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ 3 ጊዜ እንደጎበኟት አስታውሰው፣ በዚህም የእምነት መነቃቃት ልምድ እንዳላቸው አጽንኦት ሰጥተዋል። አዳዲስ የዘርአ ክህነት ተማሪዎች ቁጥር እየጨመረ ከመምጣቱ በላይ የለጋሾች ቁጥር መጨመርና ወላጆች በትምህርት ቤቶች የሃይማኖት ትምህርት እንዲሰጥ የሚያቀርቡት ጥያቄ የማኅበረሰቡን ሐዋርያዊ ጉዞ እንደገና እያነቃቃ እንደሚገኝ ገልጸው፣ እንደ ጎርጎሮሳውያኑ በ2011 ዓመተ ምሕረት የታየው ይህ ለውጥ በያዝነው ዓመትም እንደገና እንደሚሆን ተስፋ እናደርጋለን ሲሉ ፕሮፌሰር ደላ ሲየርቫ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገ የሚያገኟት ስፔን በካቶሊክ እምነት ጥልቅ ስር የሰደደች እንደምትሆን ሲነገር፣ አገሪቱ ለዘመናት ያህል በካቶሊክ ነገሥታት ትተዳደር እንደነበረችና መንግሥቱም በካቶሊክ ሃይማኖት ይቋቋም እንደነበር ይታወሳል። እንደ አብዛኞቹ አገራት ዛሬ በስፔን ቤተ ክርስቲያንና መንግሥት የተለያዩ ቢሆንም ነገር ግን በተለያዩ ዘርፎችና ጉዳዮች ላይ አብረው ሊሰሩ እንደሚችሉ ታውቋል። የአሁኑ መንግሥትና ቤተ ክርስቲያን ወደ ስፔን ለሚመጣ እያንዳንዱ ስደተኛ አስፈላጊ እንክብካቤ ሊሰጠው እንደሚገባ መስማማታቸውን ፕሮፌሰር ደላ ሲየርቫ ጠቁመዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለአገሪቱ እጅግ ወሳኝ እንደሆነ አጽንኦት ሰጥተው፣ ቅዱስነታቸው ፖለቲከኞች አብረው እንዲሰሩ ለጋራ ጥቅም እንዲቆሙና የረጅም ጊዜ ዕቅድ ለማውጣት እንደሚያበረታቱ ያላቸውን ተስፋ ገልጸዋል።
ሩሰ ሊቃነ ጳጳሳት ሊዮ 14ኛ ብዙን ጊዜ ያልተለመደውን የፓርላማ ላይ ንግግር እንደሚያደርጉ የገለጹት ፕሮፌሰር ደላ ሴርቫ በተመረጡ ባለስልጣናት በንግሱ በንግስቲቱና በሌሎች ፖለቲከኞች ፊት ንግግር ማድረግ አዲስ ተስፋ ምልክት ነው ሲሉ ተናግረዋል። የቀድሞ ሩሰ ሊቃነ ጳጳሳት በነድክቶስ 16ኛ ከ15 ዓመታት በፊት በማድሪድ በተካሄደው ዓለም አቀፍ ወጣቶች ቀን በሚሊዮን የሚቆጠሩ ወጣቶችን መርተዋል። በወቅቱ የተመረጠው ዋና ጭብጥ በኢየሱስ ክርስቶስ ስር በመስተት በእምነት መጽናት የሚል እንደነበርና ወጣቶች አዲስ የወንጌል ስርጭት ወኪሎች እንዲሆኑ ማሳሰባቸው ይታወሳል። ከሁለት አስርት ዓመታት ገደማ በኋላ በቅርቡ የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቴክኖሎጂ በሚመራ ዓለም ውስጥ ወጣቶች እንደገና የወደፊት ተስፋ መሆናቸው ታውቋል። የካቶሊክ እምነት ተከታዮች ቁጥር እየቀነሰ ባለበት ወቅት ቁጥራቸው እየጨመረ መምጣቱ ወጣቶች ለካቶሊክ እምነት ፍላጎት እንዳላቸው የሚያሳይ መሆኑን የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሴርቫ ለቫቲካን የዜና አገልግሎት ገልጸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 29 2018 ዓ.ም ዝግጅታችን ነው።

ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ኢየሱስን መመለከት የቤተሰብ ጥሪ በቤተሰቦች ውስጥና መካከል የወንጌል መልእክት ሁልጊዜ መስተጋባት ይኖርበታል። የዚያ መልእክት ፍሬ ነገር ማለትም ስብከተ ወንጌል እጅግ ውብ፣ ምርጥ፣ እጅግ ማራኪና እጅግም አስፈላጊ ነው። ይህ መልእክት የስብከተ ወንጌል ሁሉ እምብርት ነው። በተለያዩ መንገዶች ደጋግመን ማሰማት የሚገባንና በአንድም ሆነ በሌላ መንገድ ሁልጊዜ ማወጅ ያለብን ቀዳሚና እጅግ አስፈላጊ አዋጅ ነው። በእርግጥ ከዚያ መልእክት ይበልጥ ብርቱ፣ መሠረታዊ፣ የተረጋገጠ ትርጉም ያለውና ጠቢብ የሆነ አንዳችም ነገር የለም። ስለሆነም ክርስቲያናዊ ሕንጸት ሁሉ ወደ ስብከተ ወንጌል ይበልጥ ጠልቆ መግባትን ያካትታል። ስለ ጋብቻና ቤተሰብ የምናስተምረው ትምህርት በዚህ የፍቅርና የደግነት መልእክት የተቀሰቀሰና የተለወጠ መሆን አለበት። ያለበለዚያ ደረቅና ሙት ትምህርት ከመጠበቅ በቀር ሌላ ሊሆን አይችልም። የክርስቲያናዊ ቤተሰብ ምስጢርን ሙሉ በሙሉ መረዳት የሚቻለው ሕይወቱን ስለ እኛ አሳልፎ በሰጠውና ሁልጊዜም በማዕከላችን በሚኖረው በክርስቶስ በተገለጠው በአብ ዘላለማዊ የፍቅር ብርሃን ብቻ ነው። አሁን ደግሞ ዓይንን የብዙ የፍቅር ታሪኮች ማዕከል ወደ ሆኖ ወደ ሕያው ክርስቶስ ለመመለስና በዓለም ቤተሰቦች ሁሉ ላይ የመንፈስ እሳት እንዲወርድ ለመለመን እወዳለሁ። ይህ አጠር ያለ ምዕራፍ ቤተ ክርስቲያን ስለ ጋብቻና ቤተሰብ የምታስተምረውን ትምህርት ያጠቃልላል። እዚህ ላይ ደግሞ እምነታችን ስላሳየን ብርሃን የሲኖዶሱ አባቶች የተናገሩትን ለመጥቀስ እወዳለሁ። እነርሱም ከኢየሱስ ምሳሌ በመነሳት እርሱ የተዋወቃቸውን ወንዶችና ሴቶች እንዴት ባለ ፍቅርና ርኅራኄ ይመለከታቸው እንደነበረ፣ የእግዚአብሔር መንግሥት ለውርስ የሚያስፈልጉ ነገሮችን ሲሰብ ሳለ የእነርሱን እርምጃዎች እንዴት ባለ እውነት ትዕግሥትና ምሕረት ይከታተል እንደነበረ ገልጸዋል። እኛም የቤተሰብን ወንጌል ለመለማመድና ለማስተላለፍ ከፈለግ ጌታ ዛሬም ከእኛ ጋር ነው። ኢየሱስ የእግዚአብሔርን ዕቅድ ያድሳል፣ ይፈጽማል። ጋብቻን እንደ መጥፎ ነገር ከማየት በተቃራኒ እግዚአብሔር የፈጠረው ማንኛውም ነገር መልካም እንደሆነ በአንደኛ ጢሞቴዎስ መልእክት ምዕራፍ 4 ከቁጥር 4 አዲስ ኪዳን ያስተምራል። ጋብቻ የጌታ ስጦታ ነው። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ከዚያም አዎንታዊ ግንዛቤ በመነሳት አዲስ ኪዳን የእግዚአብሔርን ስጦታ የመጠበቅን አስፈላጊነት በአንጾት ያስረዳል። ጋብቻ በሁሉም ዘንድ ይከበር፣ መኝታውም ንጹሕ ይሁን። በዕብራውያን መልእክት ምዕራፍ 13 ከቁጥር 4 ይህ መለኮታዊ ስጦታ ወሲባዊነትንም ያካትታል። እርስ በርሳችሁ አትከላከሉ ይላል። በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 የሲኖዶሱ አባቶች እንዳመለከቱት ኢየሱስ እግዚአብሔር ስለ ወንድና ሴት ያለውን ዕቅድ አስመልክቶ ሲናገር በሁለቱም መካከል ያለው ኅብረት የማይፈርስ መሆኑን አረጋግጧል። እንዲሁም ሙሴ የልባችሁን ጥንካሬ አይቶ ሚስቶቻችሁን እንድትፈቱ ፈቀደላችሁ እንጂ ከመጀመሪያው እንዲህ አልነበረም በማቴዎስ ወንጌል ምዕራፍ 19 ከቁጥር 8 አለ። ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለየው በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለየው በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ተጫነ ቀንበር ሳይሆን በጋብቻ ለተጣመሩ የተሰጠ ስጦታ እንደሆነ መቆጠር አለበት። የእግዚአብሔር ቸርነትና ፍቅር ሁልጊዜ በሰብአዊ ጉዞአችን አይለየን። እርሱ በጸጋው እልህኛ ልብን ይፈውሳል፣ ይለውጣል። በመስቀል መንገድ ወደ መጀመሪያው አቋሙ ይመልሰዋል። አራቱ ወንጌላውያን ጋብቻ የእግዚአብሔርን የመጀመሪያ ዕቅድ የሚያድስ የመገለጥ ሙላት የሆነውን የጋብቻን ትርጉም ያወጀውን የኢየሱስን ምሳሌ በግልጽ አሳይቷል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ሁሉንም ነገር ከራሱ ጋር ያስታረቀው ኢየሱስ ጋብቻንና ቤተሰብን ወደ መጀመሪያ መልካቸው መለሳቸው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ጋብቻና ቤተሰብ በክርስቶስ ተበጅተዋል። በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32
ሁኔተኛ ፍቅር ሁሉ በመፈልቅበት በቅድስት ሥላሴ ምስጢር መልክ ታድሰዋል። በፍጥረት የተጀመረውና በደህነት ታሪክ የተገለጸው የተክሊል ቃል ክዳን ሙሉ ትርጉሙን የሚያገኘው በክርስቶስና በቤተ ክርስቲያኑ ነው። ክርስቶስ በቤተ ክርስቲያኑ አማካይነት ለጋብቻና ለቤተሰብ የእግዚአብሔርን ፍቅር ለመመስከርና የሱታፌ ሕይወት ለመኖር የሚያስፈልጋቸውን ጸጋ ይሰጣቸዋል። የቤተሰብ ወንጌል ወንድና ሴት በእግዚአብሔር መልክና አምሳል ከተፈጠሩበት ጊዜ አንስቶ በዘመን መጨረሻ በበጉ ጋብቻ በክርስቶስ የቃል ክዳን ምስጢር እስኪፈጸም ድረስ በመላው ዓለም ታሪክ ውስጥ ተንሰራፍቶ ይገኛል። በራእይ መልእክት ምዕራፍ 19 ከቁጥር 9 የኢየሱስ ምሳሌ ለቤተ ክርስቲያን መሠረታዊ ለውጥ ያመጣል። እርሱ ይፋ አገልግሎቱን የጀመረው በቃና ዘገሊላ በተካሄደ የሰርግ በዓል ላይ ባደረገው ተአምር ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የየዕለት ወዳጅነቱን ከአልዓዛርና ከሂቶቹ፣ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እንዲሁም ከጴጥሮስ ቤተሰብ ጋር አሳለፈ። በማርቆስ ወንጌል ምዕራፍ 8 ከቁጥር 14 ለሚያለቅሱ ወላጆች ራራላቸው፣ ልጆቻቸውንም ከሞት አስነሳላቸው። በማርቆስ ወንጌል ምዕራፍ 5 ከቁጥር 41 እና በሉቃስ ወንጌል ምዕራፍ 7 ከቁጥር 14 እስከ 15 በዚህ አይነት የክዳን ተሐድሶ የሚያካትተውን እውነተኛ የምሕረት ትርጉም አሳየ። ዮሐንስ ጳውሎስ ዳግማዊ ዲበንስ ኢን ሚዘርኮርዲያ ይህንንም ከሳምራዊት ሴት በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እስከ 30 እና በምንዝር ከተያዘችው ሴት ጋር በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ካደረጋቸው ጭውውቶችና በዚህ ወቅት በኢየሱስ ነጻ ፍቅር የተነሳ ሴቶቹ ኃጢአተኞች መሆናቸውን እንዲረዱ ሕሊናቸውን ቀሰቀሰ። በቤተልሔም ቤተሰብ ውስጥ የቃል ሥጋ መሆን በባሕሪው የዓለምን ታሪክ ለወጠ። እኛም ወደ ኢየሱስ ልደተ ምስጢር ቃሉ በማኅፀኗ ውስጥ በተጸነሰ ጊዜ ማርያም ለመልአኩ መልእክት ወደ ሰጠችው እሽታ፣ እንዲሁም ለኢየሱስ ስም ያወጣለትና ማርያምን የተንከባከባት ዮሴፍ ወደ ገለጸው አዎን መግባት አለብን። እረኞች በከብቶች በረት አጠገብ የተሰማቸውን ሐሴት፣ የሰብአ ሰገልን ስግደትና ኢየሱስ ከወገኖቹ ጋር ስደትን፣ መከራንና ውርደትን የተካፈለበትን ወደ ግብፅ የተደረገ ስደት እናሰላስል። የዘካርያስን መንፈሳዊ ተስፋና እርሱም መጥምቁ ዮሐንስ በተወለደ ጊዜ የተሰማውን ደስታ፣ በቤተ መቅደስ ለስምዖንና ለሐና የተፈጸመውን የተስፋ ቃል፣ የሕፃኑን የኢየሱስ ጥበብ የሰሙ የሕግ መምህራን የተሰማቸውን ግርምት እናሰላስል። ከዚህም ኢየሱስ በእጁ እየሠራ የተዳደረባቸውን የአበው እምነት በመንግሥቱ ምስጢረ ፍሬ እስከሚያፈራ ድረስ የወገኖቹን እምነት አውቆ ከእምነቱም መገለጫዎችና መደበኛ ጸሎቶች የደገመባቸውን እነዚያን 30 ዓመታት እናስታውስ። የቤተሰብን የሕይወት ውበት የሚያንጸባርቅ የኢየሱስ ልደት ምስጢርና የናዝሬት ምስጢር ይህ ነው። የአሲዚው የፍራንቺስኮስን፣ የሕፃኑ ኢየሱስ ቴሬዛንና የቻርልስ ደፉኮን ትኩረት የሳበውና ክርስቲያን ቤተሰቦችን በተስፋና በሐሰት መሞላቱን የማያቋርጥ ምስጢር ይህ ነው። የናዝሬቱ ቅዱስ ቤተሰብ የኖረበት የፍቅርና የታማኝነት ቃል ክዳን እያንዳንዱን ቤተሰብ የሚቀርጸውንና የሕይወትና የታሪክ ወጣ ውረዶችን በተሻለ መልኩ እንዲቋቋም የሚያስችለውን መርህ ያሳያል። ከዚህም በመነሳት እያንዳንዱ ቤተሰብ ድክመት ቢኖርበትም እንኳን በዓለም ጨለማ ውስጥ ብርሃን ሊሆን ይችላል። ናዝሬት የቤተሰብ ሕይወትን ትርጉም፣ የፍቅር ሱታፈውን፣ ቀላልና ምቾት የለሽ ውበቱን፣ የተቀደሰና የማይጣረስ ባሕሪውን ያስተምረናል። የእርሱ ትምህርት ምን ያህል ጣፋጭና የማይተካ፣ በማኅበራዊ ሥርዓት ውስጥ ደግሞ ሚናው ምን ያህል መሠረታዊና ወደር የሌለው እንደሆነ ያስተምረናል። ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 57 እስከ 64 ላይ የተወሰደ መሆኑን እንገልጻለን።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ወንጌልን ማስፋፋትና ስደተኞችን መንከባከብ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ በቀዳሚው ዝግጅታችን እናቀርብላችኋለን። የስፔን መዲና ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗን መገለጹን በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ወንጌልን ማስፋፋትና ስደተኞችን መንከባከብ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ ከዚህ ቀጥሎ እናቀርብላችኋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ማድሪድ፣ በባርሴሎናና ካናሪ ደሴቶች ሐዋርያዊ ጉብኝታቸውንና እንዲሁም የቅድስት ቤተሰብ ካቴድራል ሳግራዳ ፋሚሊያ አርኪቴክት በሆነው አንቶኒ ጋውዲ 100ኛ ዓመት መታሰቢያ ላይ መገኘታቸውን በማስመልከት ርዕሰ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በሚያደርጉት የሰባት ቀናት ሐዋርያዊ ጉብኝት ወደ ዋና ከተማዋ ማድሪድ፣ ከዚያም ባርሴሎናና በመጨረሻም ወደ ካናሪ ደሴቶች እንደሚጓዙ ታውቋል። ቅዱስነታቸው በአውሮፓ የሚያደርጉት ይህ ሐዋርያዊ ጉብኝት የአህጉሪቱን ቤተ ክርስቲያን የሚያጋጥሙ ዋና ዋና ተግዳሮቶችን የሚዳስሱ ሦስት ደረጃዎች ያሉት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉት ሐዋርያዊ ጉብኝት በቱርክዬና በሊባኖስ ያደረጓቸውን ጉብኝቶች ተከትሎ ሲሆን እነዚህ ሐዋርያዊ ጉብኝቶች በሁለቱም አገራት ሕዝቦች ውስጥ ትልቅ ቦታ የተሰጣቸውና ባለፉት ቅርብ ወራት ውስጥ እስራኤል በሊባኖስ ላይ በፈጸመችው የቦምብ ጥቃት ለተጎዱ ሰዎች ሰላምን ለማረጋገጥ የተደረጉ ጉብኝቶች ናቸው። በተጨማሪም በሞናኮ ያደረጉት የአንድ ቀን ጉብኝትና በአፍሪቃ የመጀመሪያው የሚስዮናዊነት ንግደት እንዲሆን ፈልገው በአራት የአፍሪቃ አገራት ያደረጉት የ11 ቀናት ሐዋርያዊ ጉብኝት ተከትሎ ሲሆን የስፔን ጉብኝታቸው እጅግ ከተከፋፈለው የአውሮፓ ማኅበረሰብ ጋር የሚገናኙበት ነው ተብሏል። ቅዱስነታቸው በስፔን ጉብኝታቸው መጀመሪያ ላይ በማድሪድ ከፓርላማ አባላት ጋር የሚሰበሰቡ ሲሆን ይህም ቤተ ክርስቲያን ለፖለቲካ ያላትን አመለካከትና ለጋራ ጥቅም ያላትን ቁርጠኝነት የምትገልጽበት መልካም አጋጣሚ ይሆናል። ዛሬ የክርስትና እምነት ወደ ግልና ውስጣዊ ተሞክሮ ደረጃ ወርዶ በፖለቲካ አሰላለፍና በርዕዮተ ዓለማዊ አመለካከት ምክንያት ከማንኛውም ሙከራ የራቀ ነው። ምክንያቱም በስልጣን መመካት የቤተ ክርስቲያን ተልእኮን የሚያርበዝዝ በመሆኑ ወንጌልን በታማኝነት ማወጅ አትችልም። ክርስቲያኖች ማኅበረሰቡን የበለጠ ሰብአዊና ፍትሐዊ ለማድረግ እንዲሁም ለተገለሉት ትኩረት በመስጠት ወንጌልን በተጨባጭ እንዲመሰክሩ ተጠርተዋልና። በተከፋፈለና ግጭት በበዛበት ዘመን አንድነትን እንድትመሰክር የተጠራችው የስፔን ካቶሊካዊት ቤተ ክርስቲያን ባለፈው ክፍለ ዘመን የተከሰተው የእርስ በርስ ጦርነት ያስከተለውን አሳዛኝ ሁኔታ ከሕዝቦቿ ጋር ሆና መቋቋም ብትችልም አንዳንድ ቁስሎቿ ዛሬም ሙሉ በሙሉ አልተፈወሱም። ማንነቱ በታላቅ ክርስቲያናዊ ትውፊት በተቀረጸው ማኅበረሰብ ውስጥ ወንጌልን እንዴት መስበክ ይቻላል የሚለው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ውስጥ ቀዳሚ ቦታን ይይዛል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና የታነጸውን አስደናቂ የቅድስት ቤተሰብ ባዚሊካን ሲባርኩ በውስጡ የሚገኘው ረጅሙ የኢየሱስ ክርስቶስ ቤተ መቅደስ ውበት ባለው ቋንቋ መልስ ሊሰጥ ይችላል። ቤተ ክርስቲያን ለሁሉ ሰው ዘወትር በሥነ ጥበብና በተለይም በምስሎች ተናግራለች። ባለፉት መቶ ዘመናት ሁሉ ስፍር ቁጥር የሌላቸው የእምነት ትምህርቶች በምስሎችና በቅርጻቅርጽ ሲተላለፉ ቆይተዋል። የቅድስት ቤተሰብ ወይም ሳግራዳ ፋሚሊያ ከመቶ ዓመት በፊት የሞተውና የቅድስና ጥናት በሂደት ላይ የሚገኘው የካታላን አርኪቴክት አንቶኒ ጋውዲ የእምነትና የጥበብ ፍሬ ለውብ ቋንቋ ጥሩ ምሳሌ ሲሆን፣ በባዚሊካው ፊት የሚቆም ማንኛውም ሰው በክርስትና እምነት ምንነት ላይ ይጓዛል። ስለዚህ የአንቶኒ ጋውዲ ትምህርት ዛሬ በተለይም የእምነት ስርጭት በተቋረጠበት ዘመናችን በአውሮፓና በቤተሰብ ውስጥ ለወንጌል ስርጭት እጅግ ጠቃሚና ቀላል የማይባልለት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በካናሪያና ተነፍሪ የሚያደርጉት ሐዋርያዊ ጉብኝት ስደተኞችን የሚያጋጥሙ መከራዎችን በቀጥታ እንዲመለከቱ ያስችላቸዋል። ከባህር ላይ የሞት አደጋ የተረፉት ወደ አውሮፓ ቢደርሱም አህጉሪቱ ብዙውን ጊዜ በተቀናጀና በተደራጀ መንገድ ለችግሩ ምላሽ መስጠት አልቻለችም። ስፔንም አንዷ ነች። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የካናሪ ደሴቶችን ለመጎብኘት ፍላጎት እንደነበራቸው ቢታወቅም እርሳቸውን የተኳቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አሁን እውን አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የተጀመረ ሥራ ፍሬ የሆነውን እኔ ወድጄሃለሁ በሚል ርዕስ የተጻፈ ሐዋርያዊ መልእክት ባለፈው ጥቅምት ማሳተማቸው ይታወሳል። ሐዋርያዊ መልእክቱ በኢየሱስ ክርስቶስ ፍቅርና እኛ ከድሆች ከተናቁትና በመከራ ውስጥ ከሚገኙት ጋር ባለን ቅርበት መካከል ያለውን ግንኙነት ጎላ አድርጎ ይገልጻል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ መልእክታቸው ውስጥ ዓለምን በኃያላን ሳይሆን በሚሰቃዩ ሰዎች ዐይን፣ ታሪክን በኃያላን ሳይሆን በዝቅተኞች ዐይን እንድንመለከት
የታሪክ ክስተቶችን ከብቸኛ እናት፣ ከወላጅ አልባ ሕፃናት፣ ከመጻተኛ፣ ከቁስለኛ፣ ከስደትና ከሽሽት እይታ አንጻር በመተርጎም ዓለምን ከታች ወደ ላይ መመልከት እንደሚገባ ጥሪ አቅርበዋል። ስለዚህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካናሪ ደሴቶች ሐዋርያዊ ጉብኝት በመካከላችን በሚገኙ ዝቅተኛ ሰዎች ሕያው የሥቃይ እውነታ ውስጥ ገብቶ ክርስቲያኖች የወንጌል ምስክርነት እንዲሰጡና ሁሉም ሰው ሰው ሆኖ የመቆየት ኃላፊነት እንዲኖረው ጥሪ ያቀርባል። ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ15 ዓመታት በፊት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ዓለም አቀፍ የወጣቶች ቀን ባከበሩባት ማድሪድ ሐዋርያዊ ጉብኝት በማድረግ ምዕመናንን በማበረታታት እምነትን እንደገና ለማደስ ተስፋ ማድረጋቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉዞ የመጀመሪያ መድረሻ ማድሪድ ቅዱስነታቸውን ለመቀበል ተዘጋጅታለች። ዋና ዋና መንገዶቿ ተዘግተዋል። ሊዮ 14ኛ የሚሉ ጽሑፎች እና የቫቲካን ባንዲራ በከተማው ማዕከላዊ ጎዳናዎች ላይ ይታያል። ቅዱስነታቸው ወደ ማድሪድ አየር ማረፊያ ከመድረሳቸው ከ24 ሰዓታት ባነሰ ጊዜ ውስጥ የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሲየርቫ ለቫቲካን የዜና አገልግሎት እንደገለጹት ሐዋርያዊ ጉብኝታቸው በማድሪድና በስፔን ውስጥ ላሉ ሰዎች የተስፋ ምልክት መሆኑን ተናግረዋል። ተስፋው ሁለት እጥፍ ነው ያሉት ፕሮፌሰር ያጎ ደላ ሲየርቫ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የክርስቲያኖችንና የካቶሊካዊ ምዕመናን መንፈሳዊ ሕይወት ያጠናክራል ብለው፣ ሁለተኛው ደግሞ ከእምነት ለራቁት ወይም ስለ እምነት ፈጽሞ ያልሰሙት በሙሉ ወደ ቤተ ክርስቲያን እንዲመለሱ ሰላምንና ደስታን እንዲያገኙ ጥሪ የሚያቀርብ ይሆናል ብለዋል። ስፔን በአንድ ወቅት በርካታ ካቶሊካዊ ምዕመናን የነበሩባት አገር ስትሆን በቅርብ ዓመታት ውስጥ የምዕመናን ቁጥር በተከታታይ እየቀነሰ መምጣቱ ተነግሯል። 52% የሚሆኑት ካቶሊኮች እንደሆኑ ቢነገርም ነገር ግን ከእነዚህ መካከል 15% የሚሆኑት ብቻ እምነቱን እየተለማመዱ እንደሚገኙ ተነግሯል። ፕሮፌሰር ደላ ሲየርቫ በቃለ ምልልሳቸው ይህ የእምነት መዳከም በስፔን ብቻ ሳይሆን በመላው አውሮፓ የሚታይ ነው ሲሉ ገልጸው የስፔኑ ቆይቶ የጀመረ ቢሆንም በተለያዩ ምክንያቶች ፍጥነቱ እየጨመረ መጥቷል ሲሉ አስረድተዋል። የሚጠመቁት ሕፃናት ቁጥር ከ50% በታች ወርዷል ያሉት ፕሮፌሰር ደላ ሲየርቫ በቤተ ክርስቲያን የሚጋቡት ከ20% ያነሱ ቢሆንም ስታቲስቲክስን ብቻ መመልከት እንደማይገባ አሳስበው ቁጥሮችን መመልከቱ ሁሉም ጨለማና አሳዛኝ እንደሚያስመስል ገልጸው በአሁኑ ወቅት ብዙ አዳዲስ ተቋማት፣ አዳዲስና በእውነት ንቁ የሆኑ መንፈሳዊ እንቅስቃሴዎችና ቁምስናዎች እንዳሉ አስረድተዋል። ይህም በዋና ከተማዋ ማድሪድ ውስጥ በግልጽ እንደሚታይ ተናግረው በማድሪድ ሀገር ስብከት ውስጥ 12 አዳዲስ ቤተ ክርስቲያናት እየተገነቡ እንደሚገኝ፣ ከዚህም በላይ በከተማው ውስጥ የክርስትና ሕይወት እያደገ እንደሚገኝና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝታቸውን በማድሪድ እንዲጀምሩ ካደረጋቸው ምክንያቶች አንዱ እንደሆነ ያስረድተዋል። ማድሪድ የካቶሊክ እምነት ተከታዮች በብዛት ከሚገኙባቸው አካባቢዎች መካከል አንዷ እንደሆነችና የክርስትና ሕይወት ሕያው እንደሆነም አስረድተዋል። ከዚህም በላይ የርዕሰ ሊቃነ ጳጳሳት ሐዋርያዊ ጉብኝት ዘወትር ልዩ ምልክት ትቶ የሚያልፍና ማድሪድም ከዚህ የተለየች አይደለችም ብለው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ 5 ጊዜ እንደጎበኟት፣ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ 3 ጊዜ እንደጎበኟት አስታውሰው በዚህም የእምነት መነቃቃት ልምድ እንዳላቸው አጽንኦት ሰጥተዋል። አዳዲስ የዘርአ ክህነት ተማሪዎች ቁጥር እየጨመረ ከመምጣቱ በላይ የለጋሾች ቁጥር መጨመርና ወላጆች በትምህርት ቤቶች የሃይማኖት ትምህርት እንዲሰጥ የሚያቀርቡት ጥያቄ የማኅበረሰቡን ሐዋርያዊ ጉዞ እንደገና እያነቃቃ እንደሚገኝ ገልጸው እንደ ጎርጎሮሳውያኑ በ2011 ዓመተ ምሕረት የታየው ይህ ለውጥ በያዝነው ዓመትም እንደገና እንደሚሆን ተስፋ እናደርጋለን ሲሉ ፕሮፌሰር ደላ ሲየርቫ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገ የሚያገኟት ስፔን በካቶሊክ እምነት ጥልቅ ስር የሰደደች እንደምትሆን ሲነገር፣ አገሪቱ ለዘመናት ያህል በካቶሊክ ነገሥታት ትተዳደር እንደነበረችና መንግሥቱም በካቶሊክ ሃይማኖት ይቋቋም እንደነበር ይታወሳል። እንደ አብዛኞቹ አገራት ዛሬ በስፔን ቤተ ክርስቲያንና መንግሥት የተለያዩ ቢሆንም ነገር ግን በተለያዩ ዘርፎችና ጉዳዮች ላይ አብረው ሊሰሩ እንደሚችሉ ታውቋል። የአሁኑ መንግሥትና ቤተ ክርስቲያን ወደ ስፔን ለሚመጣ እያንዳንዱ ስደተኛ አስፈላጊ እንክብካቤ ሊሰጠው እንደሚገባ መስማማታቸውን ፕሮፌሰር ደላ ሲየርቫ ጠቁመዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለአገሪቱ እጅግ ወሳኝ እንደሆነ አጽንኦት ሰጥተው ቅዱስነታቸው ፖለቲከኞች አብረው እንዲሰሩ፣ ለጋራ ጥቅም እንዲቆሙና የረጅም ጊዜ ዕቅድ ለማውጣት እንደሚያበረታቱ ያላቸውን ተስፋ ገልጸዋል።
ሩሰ ሊቃነ ጳጳሳት ሊዮ 14ኛ ብዙውን ጊዜ ያልተለመደውን የፓርላማ ላይ ንግግር እንደሚያደርጉ የገለጹት ፕሮፌሰር ደላ ሴርቫ በተመረጡ ባለስልጣናት በንግሱ በንግስቲቱና በሌሎች ፖለቲከኞች ፊት ንግግር ማድረግ አዲስ ተስፋ ምልክት ነው ሲሉ ተናግረዋል። የቀድሞ ሩሰ ሊቃነ ጳጳሳት በነድክቶስ 16ኛ ከ15 ዓመታት በፊት በማድሪድ በተካሄደው ዓለም አቀፍ ወጣቶች ቀን በሚሊዮን የሚቆጠሩ ወጣቶችን መርተዋል። በወቅቱ የተመረጠው ዋና ጭብጥ በኢየሱስ ክርስቶስ ስር በመስተት በእምነት መጽናት የሚል እንደነበርና ወጣቶች አዲስ የወንጌል ስርጭት ወኪሎች እንዲሆኑ ማሳሰባቸው ይታወሳል። ከሁለት አስርት ዓመታት ገደማ በኋላ በቅርቡ የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቴክኖሎጂ በሚመራ ዓለም ውስጥ ወጣቶች እንደገና የወደፊት ተስፋ መሆናቸው ታውቋል። የካቶሊክ እምነት ተከታዮች ቁጥር እየቀነሰ ባለበት ወቅት ቁጥራቸው እየጨመረ መምጣቱ ወጣቶች ለካቶሊክ እምነት ፍላጎት እንዳላቸው የሚያሳይ መሆኑን የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሴርቫ ለቫቲካን የዜና አገልግሎት ገልጸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 29 2018 ዓ.ም ዝግጅታችን ነው።

ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

ኢየሱስን መመለከት የቤተሰብ ጥሪ በቤተሰቦች ውስጥና መካከል የወንጌል መልእክት ሁልጊዜ መስተጋባት ይኖርበታል። የዚህ መልእክት ፍሬ ነገር ማለትም ስብከተ ወንጌል እጅግ ውብ፣ ምርጥ፣ እጅግ ማራኪና እጅግም አስፈላጊ ነው። ይህ መልእክት የስብከተ ወንጌል ሁሉ እምብርት ነው። በተለያዩ መንገዶች ደጋግመን ማሰማት የሚገባንና በአንድም ሆነ በሌላ መንገድ ሁልጊዜ ማወጅ ያለብን ቀዳሚና እጅግ አስፈላጊ አዋጅ ነው። በእርግጥ ከዚያ መልእክት ይበልጥ ብርቱ፣ መሠረታዊ፣ የተረጋገጠ ትርጉም ያለውና ጠቢብ የሆነ አንዳችም ነገር የለም። ስለሆነም ክርስቲያናዊ ሕንጸት ሁሉ ወደ ስብከተ ወንጌል ይበልጥ ጠልቆ መግባትን ያካትታል። ስለ ጋብቻና ቤተሰብ የምናስተምረው ትምህርት በዚህ የፍቅርና የደግነት መልእክት የተቀሰቀሰና የተለወጠ መሆን አለበት። ያለበለዚያ ደረቅና ሙት ትምህርት ከመጠበቅ በቀር ሌላ ሊሆን አይችልም። የክርስቲያናዊ ቤተሰብ ምስጢርን ሙሉ በሙሉ መረዳት የሚቻለው ሕይወቱን ስለ እኛ አሳልፎ በሰጠውና ሁልጊዜም በማዕከላችን በሚኖረው በክርስቶስ በተገለጠው በአብ ዘላለማዊ የፍቅር ብርሃን ብቻ ነው። አሁን ደግሞ ዓይንን የብዙ የፍቅር ታሪኮች ማዕከል ወደ ሆኖ ወደ ሕያው ክርስቶስ ለመመለስና በዓለም ቤተሰቦች ሁሉ ላይ የመንፈስ እሳት እንዲወርድ ለመለመን እወዳለሁ። ይህ አጠር ያለ ምዕራፍ ቤተ ክርስቲያን ስለ ጋብቻና ቤተሰብ የምታስተምረውን ትምህርት ያጠቃልላል። እዚህ ላይ ደግሞ እምነታችን ስላሳየን ብርሃን የሲኖዶሱ አባቶች የተናገሩትን ለመጥቀስ እወዳለሁ። እነርሱም ከኢየሱስ ምሳሌ በመነሳት እርሱ የተዋወቃቸውን ወንዶችና ሴቶች እንዴት ባለ ፍቅርና ርኅራኄ ይመለከታቸው እንደነበረ፣ የእግዚአብሔር መንግሥት ለውርስ የሚያስፈልጉ ነገሮችን ሲሰብ ሳለ የእነርሱን እርምጃዎች እንዴት ባለ እውነት ትዕግሥትና ምሕረት ይከታተል እንደነበረ ገልጸዋል። እኛም የቤተሰብን ወንጌል ለመለማመድና ለማስተላለፍ ከፈለግን ጌታ ዛሬም ከእኛ ጋር ነው። ኢየሱስ የእግዚአብሔርን ዕቅድ ያድሳል፣ ይፈጽማል። ጋብቻን እንደ መጥፎ ነገር ከማየት በተቃራኒ እግዚአብሔር የፈጠረው ማንኛውም ነገር መልካም እንደሆነ በአንደኛ ጢሞቴዎስ መልእክት ምዕራፍ 4 ከቁጥር 4 አዲስ ኪዳን ያስተምራል። ጋብቻ የጌታ ስጦታ ነው። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ከዚያም አዎንታዊ ግንዛቤ በመነሳት አዲስ ኪዳን የእግዚአብሔርን ስጦታ የመጠበቅን አስፈላጊነት በአንጾት ያስረዳል። ጋብቻ በሁሉም ዘንድ ይከበር፣ መኝታውም ንጹሕ ይሁን። በዕብራውያን መልእክት ምዕራፍ 13 ከቁጥር 4 ይህ መለኮታዊ ስጦታ ወሲባዊነትንም ያካትታል። እርስ በርሳችሁ አትከላከሉ ይላል። በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 የሲኖዶሱ አባቶች እንዳመለከቱት ኢየሱስ እግዚአብሔር ስለ ወንድና ሴት ያለውን ዕቅድ አስመልክቶ ሲናገር በሁለቱም መካከል ያለው ኅብረት የማይፈርስ መሆኑን አረጋግጧል። እንዲሁም ሙሴ የልባችሁን ጥንካሬ አይቶ ሚስቶቻችሁን እንድትፈቱ ፈቀደላችሁ እንጂ ከመጀመሪያው እንዲህ አልነበረም በማቴዎስ ወንጌል ምዕራፍ 19 ከቁጥር 8 አለ። ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለዮ በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለዮ በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ተጫነ ቀንበር ሳይሆን በጋብቻ ለተጣመሩ የተሰጠ ስጦታ እንደሆነ መቆጠር አለበት። የእግዚአብሔር ቸርነትና ፍቅር ሁልጊዜ በሰብአዊ ጉዞአችን አይለየን። እርሱ በጸጋው እልህኛ ልብን ይፈውሳል፣ ይለውጣል። በመስቀል መንገድ ወደ መጀመሪያው አቋሙ ይመልሰዋል። አራቱ ወንጌላውያን ጋብቻ የእግዚአብሔርን የመጀመሪያ ዕቅድ የሚያድስ የመገለጥ ሙላት የሆነውን የጋብቻን ትርጉም ያወጀውን የኢየሱስን ምሳሌ በግልጽ አሳይቷል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ሁሉንም ነገር ከራሱ ጋር ያስታረቀው ኢየሱስ ጋብቻንና ቤተሰብን ወደ መጀመሪያ መልካቸው መለሳቸው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ጋብቻና ቤተሰብ በክርስቶስ ተበጅተዋል። በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32
ሁኔተኛ ፍቅር ሁሉ በመፈልቅበት በቅድስት ስላሴ ምስጢር መልክ ታድሰዋል። በፍጥረት የተጀመረውና በደህነት ታሪክ የተገለጸው የተክሊል ቃል ክዳን ሙሉ ትርጉሙን የሚያገኘው በክርስቶስና በቤተ ክርስቲያኑ ነው። ክርስቶስ በቤተ ክርስቲያኑ አማካይነት ለጋብቻና ለቤተሰብ የእግዚአብሔርን ፍቅር ለመመስከርና የሱታፌ ሕይወት ለመኖር የሚያስፈልጋቸውን ጸጋ ይሰጣቸዋል። የቤተሰብ ወንጌል ወንድና ሴት በእግዚአብሔር መልክና አምሳል ከተፈጠሩበት ጊዜ አንስቶ በዘመን መጨረሻ በበጉ ጋብቻ በክርስቶስ የቃል ክዳን ምስጢር እስኪፈጸም ድረስ በመላው ዓለም ታሪክ ውስጥ ተንሰራፍቶ ይገኛል። በራእይ መልእክት ምዕራፍ 19 ከቁጥር 9 የኢየሱስ ምሳሌ ለቤተ ክርስቲያን መሠረታዊ ለውጥ ያመጣል። እርሱ ይፋ አገልግሎቱን የጀመረው በቃና ዘገሊላ በተካሄደ የሰርግ በዓል ላይ ባደረገው ተአምር ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የየዕለት ወዳጅነቱን ከአላዛርና ከሂቶቹ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እንዲሁም ከጴጥሮስ ቤተሰብ ጋር አሳለፈ። በማርቆስ ወንጌል ምዕራፍ 8 ከቁጥር 14 ለሚያለቅሱ ወላጆች ራራላቸው ልጆቻቸውንም ከሞት አስነሳላቸው። በማርቆስ ወንጌል ምዕራፍ 5 ከቁጥር 41 እና በሉቃስ ወንጌል ምዕራፍ 7 ከቁጥር 14 እስከ 15 በዚህ አይነት የክዳን ተሐድሶ የሚያካትተውን እውነተኛ የምሕረት ትርጉም አሳየ። ዮሐንስ ጳውሎስ ዳግማዊ ዲቨንስ ኢን ሚዘርኮርዲያ ይህንንም ከሳምራዊት ሴት በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እስከ 30 እና በምንዝር ከተያዘችው ሴት ጋር በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ካደረጋቸው ጭውውቶችና በዚህ ወቅት በኢየሱስ ነጻ ፍቅር የተነሳ ሴቶቹ ኃጢአተኞች መሆናቸውን እንዲረዱ ሕሊናቸውን ቀሰቀሰ። በቤተልሔም ቤተሰብ ውስጥ የቃል ሥጋ መሆን በባሕሪው የዓለምን ታሪክ ለወጠ። እኛም ወደ ኢየሱስ ልደተ ምስጢር ቃሉ በማኅፀኗ ውስጥ በተጸነሰ ጊዜ ማርያም ለመልአኩ መልእክት ወደ ሰጠችው እሽታ እንዲሁም ለኢየሱስ ስም ያወጣለትና ማርያምን የተንከባከባት ዮሴፍ ወደ ገለጸው አዎን መግባት አለብን። እረኞች በከብቶች በረት አጠገብ የተሰማቸውን ሐሴት፣ የሰብአ ሰገልን ስግደትና ኢየሱስ ከወገኖቹ ጋር ስደትን፣ መከራንና ውርደትን የተካፈለበትን ወደ ግብፅ የተደረገ ስደት እናሰላስል። የዘካርያስን መንፈሳዊ ተስፋና እርሱም መጥምቁ ዮሐንስ በተወለደ ጊዜ የተሰማውን ደስታ፣ በቤተ መቅደስ ለስምዖንና ለሐና የተፈጸመውን የተስፋ ቃል፣ የሕፃኑን የኢየሱስ ጥበብ የሰሙ የሕግ መምህራን የተሰማቸውን ግርምት እናሰላስል። ከዚህም ኢየሱስ በእጁ እየሠራ የተዳደረባቸውን የአበው እምነት በመንግሥቱ ምስጢረ ፍሬ እስከሚያፈራ ድረስ የወገኖቹን እምነት አውቆ ከእምነቱም መገለጫዎችና መደበኛ ጸሎቶች የደገመባቸውን እነዚያን 30 ዓመታት እናስታውስ። የቤተሰብን የሕይወት ውበት የሚያንጸባርቅ የኢየሱስ ልደት ምስጢርና የናዝሬት ምስጢር ይህ ነው። የአሲዚው የፍራንቺስኮስን፣ የሕፃኑ ኢየሱስ ቴሬዛንና የቻርልስ ደፉኮን ትኩረት የሳበውና ክርስቲያን ቤተሰቦችን በተስፋና በሐሰት መሞላቱን የማያቋርጥ ምስጢር ይህ ነው። የናዝሬቱ ቅዱስ ቤተሰብ የኖረበት የፍቅርና የታማኝነት ቃል ክዳን እያንዳንዱን ቤተሰብ የሚቀርጸውንና የሕይወትና የታሪክ ወጣ ውረዶችን በተሻለ መልኩ እንዲቋቋም የሚያስችለውን መርህ ያሳያል። ከዚህም በመነሳት እያንዳንዱ ቤተሰብ ድክመት ቢኖርበትም እንኳን በዓለም ጨለማ ውስጥ ብርሃን ሊሆን ይችላል። ናዝሬት የቤተሰብ ሕይወትን ትርጉም፣ የፍቅር ሱታፈውን፣ ቀላልና ምቾት የለሽ ውበቱን፣ የተቀደሰና የማይጣረስ ባሕሪውን ያስተምረናል። የእርሱ ትምህርት ምን ያህል ጣፋጭና የማይተካ፣ በማኅበራዊ ሥርዓት ውስጥ ደግሞ ሚናው ምን ያህል መሠረታዊና ወደር የሌለው እንደሆነ ያስተምረናል። ምንጭ፦ ርዕሰ ሊቃኔ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 57 እስከ 64 ላይ የተወሰደ መሆኑን እንገልጻለን።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።